ገሪ ሆለ ወገን የሚመስልህ መቦጭ ንጹሃንን የምታማው ስራ ብለህ የምታደግ አንተነት ስፍራ ለቋል የህሊና ዳኝነቱ ላንተ ህመም ለሃሜቱ እግዚኦ አቤት ራቤቱ ቅቅል ሆኖ ይስጥብሱ የሚጣፍጥ የሰው ስጋ እስቲ አስረዳ ሃሜተኛው በጦር ምላሳቶ ጋር